ከሽ ዲቺኒ ቤሚ በርቱ መንዲቺኒ ክላሊ ጃው ነም ክላሊ ጃው ነም ክላሊ መንኪቲ ሄይራው ነም ክላሊ ክላሊ ጃው ነም ክላሊ